የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 14 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴካሲኖ ገዳም ውስጥ ስለ ሰላም ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ በኬንያ መዲና ናይሮቢ መቅረቡን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስማቸው የተዘጋጀውን የዘላቂ አስተዳደር ሜዳሊያ ሽልማትን እንደሚሰጡ ተገለጸ። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በዘላቂ አስተዳደርና ሁለገብ የሰው ልጅ ልማት የላቀ አመራር ላሳዩት ግለሰቦች ዕውቅናን ለመስጠት ያዘጋጀውን የክብር ሜዳሊያ ማዘጋጀቱን አስታውቋል። ዩኒቨርሲቲው በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስም የተዘጋጀውን ሜዳሊያ ለተሸላሚዎቹ የሚሰጠው በያዝነው የጎርጎሮሳውያኑ 2026 ዓመተ ምህረት ለመጀመሪያ ጊዜ በሮምና በካስቴል ጋንዶልፎ በሚካሄደው የቪላኖቫ ዓለም አቀፍ የዘላቂ አመራር ጉባኤ ላይ እንደሚሆን ታውቋል። ለተሸላሚዎቹ የተዘጋጀውን ሜዳሊያ የሚያበረክቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። በሰሜን አሜሪካ የሚገኘው የቪላኖቫ ዩኒቨርሲቲ በስሩ ከሚገኘው የዘላቂ አስተዳደር ቢሮ ጋር በመተባበር ያዘጋጀው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያው በመሪነታቸው የላቀ ዘላቂነትን፣ ስነ ምህዳራዊ ኃላፊነትንና የተቀናጀ የሰው ልጅ ልማትን ላሳዩት ግለሰቦች የሚሰጥ አዲስ ዓለም አቀፍ የክብር ሽልማት እንደሆነ ታውቋል። የቪላኖቫ ዩኒቨርሲቲ በመግለጫው ላይ እንዳስረዳው ሜዳሊያው ዘላቂነት ባለው ጠቅላላ ራዕይ ለአካባቢ እንክብካቤ፣ ለማኅበራዊ ፍትሕ፣ ተጋላጭ ለሆኑ ሕዝቦች ባለው አሳቢነትና ለኢኮኖሚያዊና የተፈጥሮ ሀብቶች ኃላፊነት ያለውን አመራር ለሚያሳዩ ሰዎች ክብር ለመስጠት ባለው ፍላጎት ነው ሲል ገልጿል። በአሜሪካ ውስጥ የሚገኘው ይህ የቅዱስ አጎስጢኖስ ማኅበር ዩኒቨርሲቲ ከቴክኒካዊ መለኪያዎች ይልቅ የተቀናጀ ስነ ምህዳርን እንደሚገመግም አክሎ የሜዳሊያው ተሸላሚዎች ከማንኛውም የሥራ ወይም የምርምር መስኮች ሊመጡ እንደሚችሉና የበለጠ ዘላቂና ፍትሐዊ ዓለምን ለማራመድ ባላቸው ተጽዕኖ መሠረት እንደሚመረጡ አስረድቷል። በጣሊያን ካስቴል ጋንዶልፎ ከተማ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምና ለምድራችንና ለድሆች ጩኸት ምላሽ ለመስጠት በሚል ዓላማ ከሰኞ ጥቅምት 2 እስከ ጥቅምት 5 2019 ዓመተ ምህረት ድረስ ለመጀመሪያ ጊዜ የሚካሄደውን የቪላኖቫ ዓለም አቀፍ የዘላቂ አስተዳደር ሜዳሊያ ጉባኤን የሚከፍቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚሆኑ ታውቋል። ጉባኤው ምሁራንን፣ ተመራማሪዎችን፣ የቤተ ክርስቲያን ተወካዮችን፣ ፋውንዴሽኖችንና የመንግሥትና የግል ዘርፍ መሪዎችን ጨምሮ በግምት 300 ተሳታፊዎችን የሚሰበስብ ሲሆን እንዲሁም ከውይይት ወደ ተጨባጭ የትብብር እርምጃ ለመሸጋገር የተዘጋጀ የሁለትዮሽ የምርምር መድረክ እንዳለው ታውቋል። የሜዳሊያው አሸናፊዎች ስም ዝርዝር ይፋ የሚደረገው ከጉባኤው በፊት በመስከረም ወር ውስጥ ሲሆን የሽልማት አሰጣጡ ሥነ ሥርዓት በካስቴል ጋንዶልፎ የውዳሴ ላንተ ይሁን መንደር ውስጥ እንደሚካሄድ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘላቂ አመራር ሜዳሊያ ሽልማት የሚያተኩረው በማይነጣጥሉ የጋራ መኖሪያ ምድራችን እንክብካቤና የእርስ በርስ መተሳሰብ ጥልቅ እምነት ላይ ነው ሲሉ የቪላኖቫ ዩኒቨርሲቲ ፕሬዚደንት አባ ፒተር ዶኖሁ ተናግረዋል። አባ ፒተር በማከልም ስራቸው የአካባቢ ጥበቃንና የጋራ ጥቅምን የሚያበረታታ መሆኑን በመገንዘብ በዓለም ዙሪያ ባሉ ማኅበረሰቦች ውስጥ ትርጉም ያለውንና ዘላቂ ተጽዕኖን እንደሚያነሳሳ ተስፋ እናደርጋለን ብለዋል። በወቅቱ ሮበርት ፕሮቨስት በመባል የሚታወቁት የዛሬው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1977 ዓመተ ምህረት ከቪላኖቫ የሳይንስ ዩኒቨርሲቲ የመጀመሪያ ዲግሪ ማግኘታቸው ሲታወስ፣ ዩኒቨርሲቲው በኋላም እንደ ጎርጎሮሳውያኑ በ2014 ዓመተ ምህረት በሰብአዊነት የክብር ዶክተሬት ማዕረግ መስጠቱ ይታወሳል። የቪላኖቫ ዩኒቨርሲቲ በየሁለት ዓመቱ የሚሰጠው የሜዳሊያ ሽልማት ተቋሙ ዓለም አቀፍ የዘላቂነት አመራር ተነሳሽነት ለማራመድና የተዋሃደ ስነ ምህዳር ለማጎልበት ያለው ቁርጠኝነት አካል ሲሆን እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ሽልማት የሚቀበሉት እጩዎች የተመረጡት በዩኒቨርሲቲው የዘላቂነት አመራር ምክር ቤት ባካሄደው የግምገማ ሂደት እንደሆነ ታውቋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የዘላቂነት አመራር ጉባኤ የሚካሄደው በሮም በሚገኘው ፓትሪስ ሲኩምና በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል መካከል እንደሆነ ታውቋል። ጉባኤው የሚዘጋጀው የሰው ልጅ ልማትን ከሚያበረታታ ጳጳሳዊ ጽሕፈት ቤት፣ ውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከልን ጨምሮ በርካታ ተቋማዊ አጋሮች ጋር በመነጋገር ሲሆን በተጨማሪም ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ባቋቋሙት ወሳኝ ስነ ምህዳራዊ ምስረታና ዘላቂ ትምህርት ተነሳሽነት እንደሆነ ታውቋል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተር የሆኑት ብፁዕ ካርዲናል ፋቢዮ ባጆ ተነሳሽነቱን በደስታ ተቀብለውት የዘላቂነት አመራር ሜዳሊያ ሽልማት ለግለሰቦች የሚሰጠው በእምነት ብርሃን ላይ የተመሠረተ ፍጥረትን በመንከባከብና ሰብአዊ ክብርን በማስተዋወቅ መካከል ያለውን የማይነጣጠል ትስስር በሕይወታቸው ስለሚመሰክሩ ነው ብለዋል። ብፁዕ ካርዲናል ፋቢዮ ባጆ በማከልም ይህን ልዩ ቁርጠኝነት በመገንዘብ ሜዳሊያው መጪው ትውልድ ለምድሪቱና ለድሆች ጩኸት ምላሽ ለመስጠት ወሳኝ ስነ ምህዳርን እንዲቀበል መሪዎችን የሚያበረታታ ነው ብለዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሞንቴ ካሲኖ ገዳም ውስጥ ስለ ሰላም ጸሎት አቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ደቡብ ጣሊያን የሚገኝ የሞንቴ ካሲኖ ገዳም ጎብኝተው ከገዳሙ ማህበረሰብ ጋር ተገናኝተዋል። ገዳሙን ሰኞ ሐምሌ 13 2018 ዓመተ ምህረት በጎበኙበት ወቅት በገዳሙ መስራች በቅዱስ ብሩክ መካነ መቃብር ፊት ቀርበው ጸሎት ያደረሱ ሲሆን በጸሎታቸውም በደም መፋሰስና በግጭት በተሞሉ የዓለማችን ክፍሎች ሰላም እንዲወርድ የቅዱሱን አማላጅነት ጠይቀዋል። በቅድስት መንበር መግለጫ መሰረት ሩስ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሐምሌ 13 2018 ዓመተ ምህረት ጠዋት ሞንቴ ካሲኖ ጎብኝተው በገዳሙ በሚገኘው የቅዱስ ብሩክ መካነ መቃብር ፊት በመቅረብ በደም መፋሰስና በግጭት ለተሞሉ የዓለማችን ክፍሎች ሰላምን እንዲያማልድ በማለት ጸሎታቸውን አቅርበው ከገዳማውያኑ ጋር ከተገናኙ በኋላ በምሳ ግብዣ ላይም ተገኝተዋል። ቅዱስነታቸው በመጨረሻም እስከ ሰኞ ሐምሌ 20 2018 ዓመተ ምህረት ድረስ የበጋ ረፍት ወደሚያደርጉበት ካስቴል ጋንዶልፎ ተመልሰዋል። በሞንቴ ካሲኖ የሚገኘው የቅዱስ ብሩክ ገዳም ክሮም በመኪና የሁለት ሰዓት መንገድ ሲሆን ገዳሙም በቅዱስ ብሩክ እንደ ጎርጎሮሳውያኑ በ529 ዓመተ ምህረት የተመሰረተ የመጀመሪያው ገዳም እንደሆነ ይታወቃል። በሞንቴ ካሲኖ ጦርነት እንደ ጎርጎሮሳውያኑ በየካቲት 15944 ዓመተ ምህረት የአካባቢው ኃይሎች ቦታው በጀርመን ወታደሮች የተያዘ መስሏቸው በስህተት ባካሄዱት ጦርነት ሙሉ በሙሉ መውደሙ ይታወሳል። ከሁለተኛው የዓለም ጦርነት በኋላ ከጣሊያን መንግሥት በተገኘ የገንዘብ ድጋፍ እንደገና የተገነባ ሲሆን ሩስ ሊቃነ ጳጳሳት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በ1964 ዓመተ ምህረት በገዳምነት እንዲያገለግል መወሰናቸው ይታወሳል። ሞንቴ ካሲኖ ዛሬ ከዓለም ዙሪያ የሚመጡ መንፈሳዊ ነጋዴያንና ጎብኚዎችን የሚቀበሉ አነስተኛ ቁጥር ያላቸው የቅዱስ ብሩክ ማኅበር ገዳማውያን የሚገኙበት ቦታ እንደሆነ ይታወቃል። በአቅራቢያው በሞንቴ ካሲኖ ጦርነት የተሰዉ ወታደሮች መታሰቢያ ሲከበር መቃብራቸው የቱ እንደሆነ የማይታወቁ ከ4000 በላይ የኮመንዌልዝ ወታደሮች እንደሚገኙበትና እዚያው የተቀበሩት የሌሎች 289 ሰዎች ማንነትም እንደማይታወቅ ታውቋል። ከገዳሙ አቅራቢያ የፖላንድ ወታደሮች መካነ መቃብርም የሚገኝ ሲሆን እንደ ጎርጎሮሳውያኑ በግንቦት ወር 1944 ዓ ም ሞንቴ ካሲኖ በተያዘበት ወቅት የተገደሉ 1072 የፖላንድ ወታደሮች መሆናቸው ሲታወቅ በመቃብራቸው ላይ የተተከሉት መስቀሎችና የዳዊት ኮከቦች በዘመቻው ወቅት የተሰዉ ሰዎች ሃይማኖት የሚገልጽ መሆናቸው ታውቋል። የሞንቴ ካሲኖ ጦርነት በተካሄደበት በሁለተኛው የዓለም ጦርነት ወቅት ወደ ፍርስራሽነት የተቀየረውና የጦርነት ውድመት ዘላቂ ምልክት የሆነው የ2026 ዓመተ ምህረት የፓቺስ ኑቲየስ ሽልማት ከአስር ቀናት በፊት ለኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒሳባላ እንደተሰጣቸው ይታወሳል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ መቅረቡ ተገለጸ። በየአራት ዓመት የሚካሄደው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ አዘጋጅነት ሐምሌ 12 2018 ዓመተ ምህረት በይፋ ተከፍቷል። ጉባኤው የዘጠኙን አባል አገራት ብፁዓን ጳጳሳት ያቀፈ ሲሆን በመክፈቻ ጉባኤውም ከመቶ በላይ ጳጳሳት ተገኝተዋል። የመክፈቻ መስዋዕተ ቅዳሴው በምስራቅ አፍሪካ ካቶሊክ ዩኒቨርሲቲ የተካሄደ ሲሆን በሺዎች የሚቆጠሩ በኬንያ ከሚገኙ የተለያዩ አገር ስብከቶችና ቁምስናዎች የተሰበሰቡ ምዕመናንና እጅግ በርካታ ወጣቶች ተገኝተዋል። ብፁዕ ካርዲናል ሚካኤል ሼርኒ የቅድስት መንበር ሁለንተናዊ የሰው ልጅ እድገት ክፍል ኃላፊ መስዋዕተ ቅዳሴውን አሳርገዋል። የኬንያ ብፁዓን ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ በአባል አገራት የተወከሉ ጳጳሳትን፣ የቅድስት መንበር ተወካዮችን፣ ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትሕና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ጉባኤ አባል አገራቱ በዋነኝነት ሐዋርያዊ ጉዳዮችን በማስቀደም በቀጠናው ያሉትን ማኅበራዊ ጉዳዮች ላይ በመወያየት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ። 21ኛው ጉባኤያቸው በወጣቶች ሕይወት ላይ በማትኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያዩ ይሆናል። የወጣቶች ሥራ ማጣት፣ ከማኅበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቶቹ የሚነሱ ጉዳዮች ሲሆኑ ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሐሳቦችን ለማቅረብ ከሁሉም አባል አገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚያደርግ ተገልጿል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 14 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን የሰው ልጅና ሰባዊ መብቶች በሚል አብይ አርዕስት ስር ማህበራዊ አስተምሮና የግለሰባዊ መርህ በሚል ንዑስ አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ

0: ማህበራዊ አስተምሮና የግለሰባዊ መርህ ቤተ ክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደ ደስ የማድረግ ተግባር መሠረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ አማካይነት ቤተ ክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች፣ ትጠቁማለች፣ እናም ሁሉም ሰው በሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራ ውስጥ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው 1 ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለእነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማኅበራዊ ሕይወት ውስጥ አለ ጥርጥር ዋና ገጸ ባሕሪው መገለጫ ነው። ቤተ ክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የኅብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማኅበረሰብ የቤተ ክርስቲያን የማኅበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማኅበራዊ ሕይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሠረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማኅበራዊ ሕይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ኅብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የኅብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማኅበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማኅበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል። የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው፣ እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፍንጫው የሕይወት እስትንፋስን እፍ አለበት ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በእርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ሕልውና በመሠረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ሕይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል። ነገር ግን ፈጽሞ ሊወገድ አይችልም። በርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካ ፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው። ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖህ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር ጋር ያለው ግንኙነት የሰው ሕይወት እንደ ቅዱስና የማይደፈር ተደርጎ እንዲቆጠር ይፈለጋል። አምስተኛው ትእዛዝ አትግደል፣ ኦሪት ዘጸአት ምዕራፍ 20 ቁጥር 13፣ ዘዳግም ምዕራፍ 5 ቁጥር 17 ላይ እንደተገለጸው እውነት ነው። ምክንያቱም እግዚአብሔር ብቻ የሕይወትና የሞት ጌታ ነው። ለሥጋው ሕይወት የማይደፈርና ንጹሕ አቋም ያለው ክብር ከፍተኛውን ነጥብ ያገኘው ባልንጀራህን እንደ ራስህ ውደድ ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው የሚለው ሲሆን ኢየሱስም የባልንጀራችንን ፍላጎት የመንከባከብ ግዴታን አዟል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ፣ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በእርግጥም ፍጥረት ሁሉ ዋጋ አለው እናም መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በእርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥ ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ሲያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የሐላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው። አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሠራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተመጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስ ሰራኸው ባንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል ርዕስ የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ዝግጅታችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም Vatican News Amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰላም ዙሪያ ላይ ይፋ ያደረጉት መጽሐፍ የጳጳሱን የሞራል እንክስቃሴን ሊያነሳሳ ይችላል መባሉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ሰላም የተገነባው በኒኩለር ጦር መሳሪያ ሳይሆን የጦር መሳሪያ ትጥቅ በመፍታት ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ እየተካሄደ እንደሚገኝ መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሰው ለታዊ ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰላም ዙሪያ ላይ የጻፉት መጽሐፍ የጳጳሱን የሞራል እንቅስቃሴን ሊያነሳሳ ይችላል መባሉ ተገለጸ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ መጽሐፍ የአርቶስ ሥራ ኃላፊ አቶ አሌሳንድሮ ባንፊ የጦር መሳሪያ ትጥቅ መፍታት እና ማስፈታት ሰላም ስጦታ ነው በሚል አርዕስት በቅርቡ ይፋ ስለሆነው መጽሐፍ ያላቸውን አስተያየትና ግምገማ ለቫቲካን ኒውስ ተናግረዋል። የጳጳሱን ቃላት በዚህ ርዕስ ላይ የመሰብሰብ አስፈላጊነትና የመልእክታቸው ኃይል በወንጌል ውስጥ እንዴት እንደሚገኝ ለቫቲካን ኒውስ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 8 2025 ዓ.ም 267ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ሲመረጡ ለዓለም የተናገሩት የመጀመሪያ ቃላቶቻቸው ሰላም በሰዎች ልብ በቤተሰቦቻቸውና በአገራት ይሰፍን ዘንድ በተናገሩት ቃላት ላይ ባላቸው ፍላጎት ላይ ያተኮሩ ነበሩ። የምኞት ከዚያን ጊዜ ጀምሮ በሊቀ ጳጳሱ ንግግሮች፣ ስብከቶችና ሰላምታዎች ውስጥ የማያቋርጥ ጭብጥ ሆኖ ቆይቷል። ምክንያቱም በዓለም ዙሪያ ያሉ ብዙ አገሮች በግጭቶችና በውጥረት ውስጥ በአሁኑ ወቅት ተጠምደው እንደሚገኙ ይታወቃል። አሁን የቫቲካን ማተሚያ ቤት ስለ ሰላም ሁሉንም ቃላቶቻቸውንና ሐሳባቸውን የሚሰበስብ አዲስ መጽሐፍ አውጥቷል። ይህም ስለ ሰላም ሁሉንም ቃላቶቻቸውንና ሐሳቦቻቸውን ሰብስቦ የያዘ የጦር መሳሪያ ትጥቅ መፍታትና ማስፈታት ሰላም ስጦታ ነው በሚል ርዕስ መጽሐፉ አሳትመዋል። ጥራዙ በጣሊያንኛ ቢሆንም በቅርቡ ወደ እንግሊዘኛ ቋንቋ የሚተረጎም ሲሆን ቀደም ሲል በሊቀ ጳጳሱ የተጻፉትንና ሳይታተም የቀረውን የመቅድም ወይም የመግቢያ ጽሑፍ አካቶ ይዟል። ቫቲካን ሬዲዮ ለመጽሐፉ ዝግጅት ኃላፊነቱን የወሰደውን ጣሊያናዊ ጋዜጠኛና የቴሌቪዥን ዘጋቢ የሆነው አቶ አሌሳንድሮ ባንፊን አነጋግሯል። የርዕሰ ሊቃነ ጳጳሳቱ መልእክት ኃይል በወንጌል ውስጥ እንዴት እንደሚገኝና ክርስቲያኖች ለተለዋዋጭ ዓለም ተስፋን እንዴት ማምጣት እንደሚችሉ አጉልተው ገልጸዋል። ይህ መጽሐፍ ዓላማ ሁሉም ሰው ርዕሰ ሊቃነ ጳጳሳት ሊዮ ስለ ሰላም ያስተማሯቸውን ትምህርቶች ግንዛቤ እንዲያገኙ ዕድል መስጠት ነው ሲሉ አቶ አሌሳንድሮ ተናግረዋል። መጽሐፉ በዚህ ጭብጥ ላይ የሊቀ ጳጳሱን ቁልፍ መልእክቶች በመጽሐፉ ጭብጥ ውስጥ በማደራጀትና በቅድስት መንበር ዕውቅና ከተሰጣቸው ተቋማዊ አካላት ወይም ለዓለም የሰላም ቀን ካስተላለፉት መልእክት እስከ ደብር ጉብኝቶች ወይም በኢዩቤልዩ ዓመት ወቅት ከወጣቶች ጋር ባደረጉት ውይይት ላይ ያሉትን ሁሉንም ንግግሮች በማካተት እንዴት ማቅረብ እንደሚፈልግ አጉልቶ አሳይቷል። መጽሐፉ የዚህን ጭብጥ ማዕከላዊነት በርዕሰ ሊቃነ ጳጳሳት ሊዮ አስተንትኖች ውስጥ ያጎላል። የተለያዩ ሁኔታዎች የተለያዩ አጽንኦቶችን እና ግን እንደ አንድ አሳሳቢ ጉዳይ ውይይትን መገንባት ወይም ማሳደግ ከወዳጅ ጠላት ማዕቀፍ በመላቀቅ ድልድዮችን መገንባት ነው ሲሉ አቶ ባንፊ ስለ መጽሐፉ ውስጣዊ ይዘት አጥብቀው ተናግረዋል። የርዕሰ ሊቃነ ጳጳሳት ሊዮ ቃላትና ሐሳቦች ለዓለማችን በጣም አስፈላጊ ውሳኔዎችን ለሚወስኑ ሰዎች እንዴት ሊደርስ እንደሚችል ሲጠየቁ አቶ ባንፊ ይህ አስቸጋሪ ጥያቄ መሆኑን አምነዋል። የሶቪየት አምባገነን የነበሩት ጆሴፍ ስታሊን በአንድ ወቅት ጳጳሱ ስንት ወታደራዊ ክፍሎች አሉት በማለት በፌስ መጠየቁን ያስታወሱት አቶ ባንፊ ዛሬም መልሱ አንድ ነው፣ የለም ሲሉ አስተያየታቸውን ሰጥተዋል። ቫቲካን ትልቅ የዲፕሎማሲ ቡድን እንዳላትና ቤተ ክርስቲያን በዓለም ዙሪያ ሚስዮናውያን እንዳሏት፣ ነገር ግን በጦር መሳሪያ የታጀበ ኃይል እንደሌላት አስተውለው ገልጸዋል። የጳጳሱ መልእክትና የዓለም አቀፍ ቤተ ክርስቲያን ኃይል በወንጌል ውስጥ እንዳለ አጽንኦት ሰጥተው የተናገሩት አቶ ባንፊ የጦር መሳሪያ ትጥቅ የፈታና የሚፈታ ኃይል ነው። በአመፅና በጦርነት ፊት ለመሸነፍ የታለመ ይመስላል። ሆኖም የዚህ ዓለም ኃያላን የክርስቶስ ተወካይ አገልጋይ ምን ዓይነት የሞራል መነሳሳት ሊያነሳሳ እንደሚችል በሚገባ ያውቃሉ። እናም በዚህ ምክንያት የእሱን ፍርድ ይፈራሉ ሲሉ ተናግረዋል። በዚህ ረገድ በመግቢያ ጽሑፋቸው ርዕሰ ሊቃነ ጳጳሳት ሊዮ ሰላም የግለሰብ ኃላፊነት እንዴት እንደሆነ አጽንኦት ሰጥተው ለእያንዳንዳችን በመናገር ይጀምራሉ። አንድ የሶቪየት ባለሥልጣን ስታኒላቭ ፔትሮቭ እንደ አውሮፓውያኑ የቀን አቆጣጠር በ1983 ዓ.ም ከዩናይትድ ስቴትስ ወደ ሶቪየት ኅብረት በርካታ አህጉር አቋራጭ ባላስቲክ ሚሳይሎችን
መተኮሱን የሚያመለክቱ የሩሲያ ራዳሮችን ምላሽ ባለመስጠት የኒውክለር አደጋን ለማስወገድ አስተዋጽኦ ያደረገበትን ታሪካዊ ክስተት ጠቅሰዋል። ስርዓቱ በእርግጥም ችግር አጋጥሞታል፣ እናም ምንም ሚሳኤል አልተተኮሰም ነበር ብለዋል ርዕሰ ሊቃነ ጳጳሳቱ። ይህ ክፍል የአንድ ሰው ሕሊና ለመላው ዓለም ዋጋ ሊኖረው እንደሚችል ያሳያል ብለዋል። እናም አቶ ባንፊ በትክክል ተስፋ የሚሰጠን ይህ ግንዛቤ መሆኑን ገልጸዋል። የሰላም የወደፊት ሕይወት ለመገመት ትክክለኛውን አመለካከት የሚሰጠን በሰው ልብና አእምሮ ውስጥ ያለው ይህ እምነት ነው። የጦርነት የጥላቻና የአመፅ ፍጻሜ የሚጀምረው በእኔ፣ በቤቴ፣ በባልንጀሮቼና በጎረቤቶቼ መካከል ነው ብለዋል አቶ ባንፊ። ስለ ተስፋ ስንናገር ለአቶ ባንፊ ክርስቲያኖችን ከሌሎች የሚለየው ይህ ነው፣ በእግዚአብሔር ላይ የተመሠረቱ መሆናቸው ነው ብለዋል። በዚህ ረገድ የቅዱስ አጎስጢኖስን መጽሐፍ በላቲን ቋንቋ ዴ ቺቪታዬ ዴይ፣ በአማርኛው የእግዚአብሔር ከተማ የተሰኘውን ጠቅሶ እነዚህ ሁለት ቦታዎች እርስ በርስ እንዴት እንደሚተሳሰሩ ገልጸዋል። አንድ ላይ ያድጋሉ፣ ነገር ግን ልዩነቱ ሙሉ በሙሉ በተስፋ ላይ የተመሠረተ ነው። የምድራዊቷ ከተማ ሰዎች ቅዱስ አጎስጢኖስ እንደሚለው በነገሮች ባለቤትነት ደስታን ይፈልጋሉ። የእግዚአብሔር ከተማ ሰዎች ደስታን የሚያገኙት በላቲን ቋንቋ ስፔይ ዴይ በሚለው ቃል ሲሆን ትርጉሙም የእግዚአብሔር ተስፋ፣ እግዚአብሔር ድንቅ ነው ማለት ነው ሲሉ ተናግረዋል። አቶ ባንፊ የርዕሰ ሊቃነ ጳጳሳቱ መጻሕፍቶችን በማጣራት ሂደት ውስጥ የቅዱስ አጎስጢኖስ ታሪክና የፖለቲካ ኃይል አመለካከት ባለው ተጽዕኖ በጣም እንደተደነቁ ተናግረዋል። ከአስደሳቾቹ ንግግሮች አንዱ እንደ አውሮፓውያን የቀን አቆጣጠር በጥር 9 ቀን 2026 ዓ.ም በቅድስት መንበር ዕውቅና ለተሰጣቸው የዲፕሎማቲክ ልዑክ ቡድን አባላት ያደረጉት ንግግር መግለጽ ይቻላል ብለዋል። በዚህ ንግግር ርዕሰ ሊቃነ ጳጳሳቱ በላቲን ቋንቋ ደ ቺቪታዬ ዴይን፣ የእግዚአብሔር ከተማ ማለት ነው በአማርኛው፣ በሰፊው ጠቅሰው ከሌሎች ነገሮች በተጨማሪ የእግዚአብሔር ከተማ የፖለቲካ ችግር እንደማታመጣ ተናግረዋል ሲሉ አቶ ባንፊ አስረድተዋል። ይልቁንስ በሕዝቦች መካከል የበለጠ ፍትሐዊና ሰላማዊ አብሮ የመኖር ፍላጎትን የመሳሰሉ ማኅበራዊና ፖለቲካዊ ሕይወት ላይ ባሉ መሠረታዊ ጉዳዮች ላይ ጠቃሚ ነጸብራቅ ይሰጣል ሲሉ ተናግረዋል። ይህ ጥቅስ ለእኔ የቅዱስ አጎስጢኖስን ራእይና በምንኖርባቸው ማኅበረሰቦች ውስጥ የካቶሊኮችን ኃላፊነት ያብራራል ካሉ በኋላ አቶ ባንፊ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም የተገነባው በኒውክለር ጦር መሳሪያዎች ሳይሆን የጦር መሳሪያ ትጥቅ በመፍታት ነው ሲሉ መናገራቸው ተዘገበ። የቫቲካን ማተሚያ ቤት በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጻፈ አዲስ መጽሐፍ ይፋ አድርጓል። የጦር መሳሪያ ትጥቅ መፍታትና ማስፈታት ሰላም ስጦታ ነው፣ የአቶ አሌሳንድሮ ባንፊ የአርቶስ ሥራ የተካተተበት ጥራስ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ግንቦት 8 ቀን 2025 ዓ.ም የካቶሊክ ቤተ ክርስቲያን 267ኛ ርዕሰ ሊቃነ ጳጳሳት ሆነው ከተመረጡበት ጊዜ ጀምሮ ስለ ሰላም የሰጡትን ንግግሮችንና አስተያየቶችን አንድ ላይ ያገናኛል። ሰላም ለእናንተ ይሁን የተሰኙ ቃላት ከሙታን የተነሳው ኢየሱስ ለሐዋርያቱ የሰጠው የመጀመሪያ ሰላምታ ነበር፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንደተጠቀሰው። ይህ ደግሞ ከሙታን የተነሳው ክርስቶስ ለሐዋርያቶቹና ለመላው ዓለም የሰጠው የመጀመሪያ ስጦታ ነበር፣ ሰላም ማለት ነው። ያ ስጦታ ግን በርካሽ ዋጋ አልመጣም። የናዝሬቱ ጌታ ክቡር አካሉን የሕማማቱን ቁስል አሳይቷል። ጥላቻን፣ አመፅን፣ የዓለምን መስቀል ተቋቁሟል፣ ተጋፍጧል። ትጥቅ አስፈትቶና ትጥቅ ለማስፈታት ኢየሱስ ክርስቶስ ኢፍትሐዊነትን ተቋቁሞ ተነስቷል። የወንጌላዎች በታሪክ ውስጥ ገብቷልና ራሱን አስገብቷል። ዛሬም ከሁለት ሺህ ዓመታት በፊት እንደነበረው ማለት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦር መሳሪያ መፍታት እና ማስፈታት ሰላም ስጦታ ነው በሚል አርዕስት ይፋ ከተደረገው መጽሐፍ የጻፉት መቅደም የሚከተለው ነው።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ። ሰላም የብዙ ሰዎችን ልብ የሚያነቃቃ ታላቅ ፍላጎት ነው። ነገር ግን ብዙ ጊዜ ስጋት ላይ ይወድቃል፣ ይረገጣል፣ ይሳለቁበታልም። ዛሬ በምድር ላይ በሚደረግ ጦርነት ውስጥ 103 አገሮች በሆነ መንገድ ተሳትፈዋል። በዩክሬን፣ በመካከለኛው ምስራቅ፣ በሱዳን፣ በማያንማር፣ በየመን፣ በኮንጎና በሌሎች በርካታ ሁኔታዎች የጦር መሳሪያዎች እየጨመሩና የሰውን ልጅ እየገደሉ ነው። በእርሳቸው ዘመን የቀድሞና ተወዳጁ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሦስተኛው ዓለም ጦርነት በከፊል ተጀምሯል የሚለውን አገላለጽ የፈጠሩት ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ያለ ቅድመ ሁኔታ ሰፊ ግጭት ሁኔታን ለመግለጽ አስበው ነው። በዚህ ርዕስ ላይ ያቀረብኳቸውን ንግግሮችን ስመለከት አሁን በዚህ የቅኔና የሌሎች ጽሑፎች አስተሳሰቦች ውስጥ የተጠናቀረ ለልብ ቅርብ የሆኑ አንዳንድ ገጽታዎችን ማጉላት እፈልጋለሁ። ከሁሉም በላይ ሰላም ኃላፊነት ነው። ችግር ሲያጋጥመን፣ ውጥረት ሲገጥመን ወይም ሲሰድቡን የመጀመሪያው ስሜታችን በሌሎች ላይ መፍረድ፣ መክሰስና ማውገዝ ከሆነ ከዚያም የማይቀየር መጀመሪያ ግዴለሽነት፣ ከዚያም ጥላቻ በዙሪያችን ይበቅላል። የሚያጠፋና የማይገነባ እውነታን የመመልከት መንገድ አለ። በምትኩ ሰላም የሚጀምረው ከኔ ነው፣ በእኛ ነው። ቅዱስ አጎስጢኖስ እንዲህ ብሏል፣ ጊዜው ተቸግሯል፣ ጊዜው ከባድ ነው፣ ጊዜውም ክፉ ነው። ጥሩ ሕይወት ኑሩ። እናም ጊዜውን በመልካም ሕይወት በመኖር ጊዜውን ትለውጣለ፣ ጊዜውን መለወጥ ትችላለ። ከዚያም የምታጉረመርምበት ምንም ነገር አይኖርህም ይለናል። በዕለት ተዕለት ግንኙነታችን፣ በቤተሰባችን፣ በቤታችን፣ በከተሞቻችን፣ በሥራ ቦታ፣ በራሳችን መኖር ካልጀመርን በዓለም ላይ ያሉ ኃያላን ሰዎችን ሰላም መጠየቅ አንችልም። ሰላም የሚገነባው በትንሽ የዕለት ተዕለት ምልክቶች ነው። በፈገግታ፣ በስጦታ፣ የጥፋተኝነት ስሜት ሲኖር ይቅርታ፣ የደግነት ቃል በመናገር ጭምር። ከዚህም በላይ ሰላም የሚገነባው በእውነት ነው። ጦርነትን በሰላም ስም እንደሚያደርጉ የሚናገሩ እንኳን ማንም ሰው ለጦርነት ሲል ጦርነትን እንደሚፈልጉ ለመናገር አይደፍርም። የምድር ኃያላን እንኳን እያንዳንዱ ሰው ፍትሕን እንደሚመኝና በሰላም ለመኖር እንደሚፈልግ ያውቃሉ። በተለይም የሂሮሺማና የናጋሳኪ ክስተቶች አስከፊ መዘዝ ከተከሰተ በኋላ ወደ ጦርነት የሚያመራው መንገድ ምንም መመለሻ የሌለው ጀብዱ ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ እንዳስጠነቀቁት ቅዱስ ጳውሎስ ስድስተኛ ለተባበሩት መንግሥታት ድርጅት ጉባኤ ያቀረቡትን ልባዊ ጥሪ ከአንድ ጊዜ በላይ ደጋግሜ ተናግሬያለሁ። ሰዎችን አንድ የሚያደርገው የተከበሩት የቀድሞ ርዕሰ ሊቃነ ጳጳሳት እንደ ገለጹት ከሆነ የዓለምን የወደፊት ታሪክ ሊለውጥ በሚገባው መሐላ ላይ የታተመ ቃል ኪዳን ነው። በፍጹም እንደገና ጦርነት እንዳይፈጠር፣ በፍጹም እንደገና ጦርነት እንዳይፈጠር የሚለው ቃል ነው። የሰው ልጅ ሁሉ ዕጣ ፈንታ የሚመራ በሰላምና በሰላም ብቻ ነው። ከሁሉም በላይ በአቶሚክ ዘመን የእውነት ማረጋገጫ ማለፍ አለበት። ሰላም የሚመነጨው በአቶሚክ መሳሪያዎች ሳይሆን የጦር መሳሪያ በማስፈታትና በመፍታት ብቻ ነው። ይህ እውነት ነው። ባለፉት አስርተ ዓመታት የኒውክሌር የጦር መሳሪያ ማሽቆልቆልን ስናይ ግልጽ ሆኖ የታየው ዛሬ በሚያስፈራና በሚያስደነግጥ የጦር መሳሪያ ውድድር ተሸፍኗል። ዘፋኝና የዘፈን ግጥም ጸሐፊ ቦብ ዲላን በአቶሚክ ቦምብ ላይ በምሳሌያዊ አነጋገር እንደ ጻፈው በአንድ የግጥም ቅንብሮቹ ውስጥ ሰው ሠራሽና በሰው የሚዘወር ስለሆነ እጠላዋለሁ በማለት መጻፉ ይታወሳል። ዛሬ ቤተ ክርስቲያኗ በትሕትናና ለሁሉም ሰው ትኩረት ጥያቄ ታቀርባለች። የሰው ዘር በምድር ላይ መኖር መቀጠል አለበት ወይ? የሳይበር ጎራ እና የዓለም አቀፍ የጦር መሣሪያ ውድድር አንድ ሰው ይህንን ጥያቄ በቁም ነገር እንዲጠይቅ ያነሳሰዋል። ሰላም ምስክሮችን ይፈልጋል። ይህ ምሳሌያዊ አነጋገር ይህንን በብዙ ፊቶች ጥንካሬ ይጠቁመናል። የተጠቀሱት አሕዞች ብፁዕ ፍሎርበርት ቡዋና ቹዋይ እና የእግዚአብሔር አገልጋዮች ጆርጆ ላ ፒራና ዶሬቲ ደይ የሙስናን ፈተናን በማሸነፍ ድሆችን በመርዳት ዲፕሎማሲን በመደገፍ በመጀመሪያ ደረጃ ሰላምን ያበረታቱ ብዙ ወንዶችና ሴቶች ምሳሌዎች ናቸው። ከታዋቂ ወንዶችና ሴቶች ጋር ሰላም የራሳቸውን ሕሊና የተከተሉ ብዙም የማይታወቁ ዋና ዋና ገጸ ባሕርያት የተዋቀረ ነው። ታሪክ ወደ ኒውክሌር አደጋ እየተቃረብን እንደሆነ እያሳየን ይገኛል። መዛግብት እንደሚያሳዩት የአንድ ሰው የሶቪየት ባለሥልጣን ስታንስላቭ ፔትሮቭ ውሳኔ ዓለም አቀፍ የአቶሚክ ጦርነትን ለማስወገድ አስተዋጽኦ አድርጓል። እንደ አውሮፓውያኑ የቀን አቆጣጠር መስከረም 26 ቀን 1983 ዓ.ም ነበር። ፔትሮቭ በተረኛነት ላይ በነበረበት በሞስኮ አቅራቢያ የሚገኘው የመከላከያ ምሽግ ራዳር ከዩናይትድ ስቴትስ ወደ ሶቪየት ኅብረት በርካታ አህጉር አቋራጭ የባለስቲክ ሚሳኤሎች መተኮሳቸውን አመልክቷል። ሆኖም ግን የሶቪየት የሳተላይት መዋቅር ሥርዓት ስህተት ነበር። ፔትሮቭ ትዕዛዞቹን ባለመተግበሩና የተከፈተውን ጥቃት ላለመዘገብ መርጧል። ይህ ቀላል እርምጃ በሚሊዮን የሚቆጠሩ ሰዎችን ሞት ሊያስከትል እንደሚችል የሚያውቅ ሰው ሕሊና ወስኖ የተደረገ ውሳኔ ነው። ምንም እንኳን ከእኛ የራቁና ፈጣን ቢሆኑም መከላከያ የሌላቸው ሰዎች ቦምብ ለማፈንዳት የሚወስኑ ማሽኖች ያሉት ዓለም በእውነት አስፈሪ ይሆናል። የአንድ ሰው ሕሊና ለመላው ዓለም ዋጋ ሊኖረው ይችላል። በመጨረሻም ሰላም ተስፋን ይፈልጋል። ቤተ ክርስቲያን ለሁሉም ወንዶችና ሴቶች ስለ ፍቅር መስበኳን ትቀጥላለች። ዓለም ዛሬ የምትፈልገው አንድ ነገር ካለ ለወደፊቱ የሰላም መልእክት እንደሆነ አምናለሁ። የኢየሱስ መልእክት ብቸኛው ምንጭ አድርገን ካገኘነው በኋላ የወደፊቱን በተስፋ እንመልከተው። ምክንያቱም የክርስቶስ ትምህርት ፍሬ ነገር ይህ ነው፤ ፍቅር፣ ልግስናና ለሌሎች ሞትን እንዲያሸንፉ ሕይወትን መስጠት፣ ማገልገልን፣ ዓመፅን ማሸነፍ። እኔ ግን ሕይወት እንዲኖራቸው እንዲትረፈረፍላቸው መጥቻለሁ፣ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደተገለጸው የሚለውን በሕይወት መኖር ነው። በዓለም ላይ ከሚደረጉ ብዙ ጦርነቶች ፊት ለፊት ተስፋ ለመቁረጥ ፈተና ውስጥ የሚወድቁ ርዕሰ ሊቃነ ጳጳሳት ፒዮ 11ኛ ለመላው ቤተ ክርስቲያን ያቀረቡትን ግብዣ አቀርባለሁ። በአሁኑ ጊዜ ባሉ ችግሮች መካከል እንድንኖር ስላደረገን እግዚአብሔርን እናመስገን። ከእንግዲህ ማንም ተራ እንዲሆን አይፈቀድለትም። እግዚአብሔር ዓመፅ በሌለባቸው ጎዳናዎች ላይ ይምራን። አማኞችና መልካም ፍቃድ ያላቸው ሰዎች የሰላም ገንቢዎች ሆነው መሥራታቸውን አያቆሙም። እያንዳንዱ ሰው ሰላምን በሕይወቱ ዓላማ ያድርገው። ከቫቲካን ሰኔ 12 ቀን 2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጻፈ። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። 21ኛው የምሥራቅ አፍሪካ የጳጳሳት ጉባኤ በኬንያ እየተካሄደ እንደሚገኝ ተዘግቧል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በየአራት ዓመቱ በሚካሄደው የምሥራቅ አፍሪካ የብፁዓን ጳጳሳት ጉባኤ ላይ ለመሳተፍ የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳትና ተወካዮች ሐምሌ 11 ቀን 2018 ዓ.ም ናይሮቢ የገቡ ሲሆን ልዑካን ቡድኑ በጆሞ ኬንያታ ዓለም አቀፍ አየር ማረፊያ ሲደርስ በአሜሲያ ጽሕፈት ቤት ከፍተኛ የሥራ ኃላፊዎችና በወጣቶች ደማቅ ባህላዊ አቀባበል እንደተደረገላቸው ተነግሯል። መቀመጫውን ናይሮቢ ኬንያ ያደረገው የምሥራቅ አፍሪካ ካቶሊክ ጳጳሳት ጉባኤ አሜሲያ በመላው ምሥራቅ አፍሪካ የሚገኙ የካቶሊክ ጳጳሳት ጉባኤዎች አባል የሆኑበት ትልቅ ተቋም ሲሆን ይህ ጉባኤ በዋናነት የሚያተኩረው በምሥራቅ አፍሪካ ሀገራት መካከል ባለው የካቶሊክ ቤተ ክርስቲያን ኅብረት ላይ እንዲሁም የሃይማኖት አባቶችን በማስተባበር በሕዝቦች መካከል ሰላምን፣ ፍትሕንና ልማትን ለማምጣት በጋራ እንደሚሠራ ይታወቃል። በብፁዕ ካርዲናል አቡነ ብርሃን ኢየሱስ የተመራው የልዑካን ቡድኑ ከሐምሌ 11 እስከ 19 ቀን 2018 ዓ.ም በኬንያ የጳጳሳት ጉባኤ መሪነት በተዘጋጀው 21ኛው የምሥራቅ አፍሪካ የጳጳሳት ጉባኤ ለመሳተፍ ኬንያ የገባው ሐምሌ 11 ሲሆን ጉባኤው የ9 ቀናት ቆይታውን ናይሮቢ በሚገኘው በምሥራቅ አፍሪካ ካቶሊክ ዩኒቨርሲቲ ውስጥ እንደሚያካሂድና መሪ ቃሉም ሲኖዶሳዊ ጉዞ ከወጣቶች ጋር እና መልካም አስተዳደር የሚል እንደሆነ የተገለጸ ሲሆን ጉባኤው ላይ የሚሳተፉት ከአባል ሀገራት የተወከሉ ብፁዓን ጳጳሳት፣ ወጣቶች፣ ገዳማውያን፣ ምዕመናንና ግብዣ የተደረገላቸው ሰዎች እንደሆኑም ለማወቅ ተችሏል። የኢትዮጵያ ካቶሊካዊት ቤተ ክርስቲያንን በመወከል ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያን፣ ብፁዕ አቡነ ሙሴ የቀድሞ የእምድብር ሀገር ስብከት ጳጳስ፣ ብፁዕ አቡነ ማርቆስ የጅማ ቦንጋ ሀገር ስብከት ጳጳስ፣ ብፁዕ አቡነ ሉቃስ የእምድብር ሀገር ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገር ስብከት ጳጳስ፣ በጽዋ አቡነ ሚልኪያስ የነቀምቲ ሀገር ስብከት ጳጳስ፣ ክቡር አባ ከተማ አስፋው የጳጳሳት ጉባኤ ጠቅላይ ጸሐፊ፣ ክቡር አባ አብርሃም ገብረ ማርያም የሐዋርያዊ ሥራዎች አስተባባሪ፣ እንዲሁም የምእመናን የወጣቶች ተወካይና የሚዲያ ባለሙያዎች ተገኝተዋል። በየአራት ዓመቱ የሚካሄደው የምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ ዘንድሮ በኬንያ አዘጋጅነት ሐምሌ 12 ቀን 2018 ዓ.ም በይፋ የተከፈተ ሲሆን ጉባኤው የዘጠኙን አባል ሀገራት ብፁዓን ጳጳሳትን ያቀፈ መሆኑና በመክፈቻ ጉባኤውም ከመቶ በላይ የሚሆኑ ብፁዓን ጳጳሳት መገኘታቸው ተገልጿል። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ የተካሄደው ኬንያ በሚገኘው የምስራቅ አፍሪካ ካቶሊክ ዩኒቨርሲቲ ውስጥ ሲሆን በዚህ የመክፈቻ መስዋዕተ ቅዳሴ ላይ ከብፁዓን ጳጳሳቱ በተጨማሪ በሺዎች የሚቆጠሩ በኬንያ ከሚገኙ የተለያዩ ሀገር ስብከቶችና ቁምስናዎች የተሰባሰቡ ምዕመናንና እጅግ በርካታ ወጣቶች ተገኝተዋል። ብፁዕ ካርዲናል ሚካኤል የቅድስት መንበር ሁለንተናዊ የሰው ልጅ እድገት ጽሕፈት ቤት ኃላፊ የመክፈቻ መስዋዕተ ቅዳሴውን ያሳረጉ ሲሆን የኬንያ ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ ከአባል ሀገራት የተወከሉ ጳጳሳትን የቅድስት መንበር ተወካዮችንና ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትህና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ይህ ጉባኤ አባል ሀገራቱ በዋነኝነት ሐዋርያዊ ጉዳዮችን በማስቀደም የሚወያዩ ሲሆን ከዚህም ባሻገር በቀጠና ያሉትን ማኅበራዊ ጉዳዮች በማንሳት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ ተብሎም ይጠበቃል። ሐምሌ 13 ቀን 2018 ዓ.ም በምስራቅ አፍሪካ ጳጳሳት ዩኒቨርሲቲ የኬንያ ፕሬዝዳንት ክቡር ዊሊያም ሮቶን በመወከል ክቡር ሚኒስቴር ሙሳሊያ ሙዳቪጃዲ በተገኙበት በይፋ የተከፈተው የዘንድሮ 21ኛው የምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ በወጣቶች ሕይወት ላይ በማተኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያይ ሲሆን የወጣቶች ሥራ ማጣት፣ ከማኅበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቱ የሚነሱ ጉዳዮች እንደሆኑም እንዲሁም ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሐሳቦችን ለማቅረብ ከሁሉም አባል ሀገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚያደርግም ተገልጿል። በ21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ ሥነ ሥርዓት ላይ የአባል ሀገራት ብፁዓን ጳጳሳት፣ የኬንያ ከፍተኛ የመንግሥት ኃላፊዎች፣ በኬንያ የቅድስት መንበር ተወካይ አምባሳደሮች፣ የዩኒቨርሲቲ ፕሬዝዳንቶች፣ የዓለም አቀፍ ድርጅቶች ተወካዮች፣ ከየሀገራቱ የተወከሉ ባለሙያዎችና ግብዣ የተደረገላቸው እንግዶች የተገኙ ሲሆን ጉባኤው በዩኒቨርሲቲው ዋናው አዳራሽ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ የመክፈቻ ጸሎት ተጀምሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ የዛሬው የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሰላም ዙሪያ ላይ ይፋ ያደረጉት መጽሐፍ የጳጳሱን የሞራል እንቅስቃሴን ሊያነሳሳ ይችላል መባሉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሌዮ ሰላም የተገነባው በኒኩለር ጦር መሳሪያ ሳይሆን የጦር መሳሪያ ትጥቅ በመፍታት ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ እየተካሄደ እንደሚገኝ መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሰው ዕለታዊ ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰላም ዙሪያ ላይ የጻፉት መጽሐፍ የጳጳሱን የሞራል እንቅስቃሴን ሊያነሳሳ ይችላል መባሉ ተገለጸ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ መጽሐፍ የአርቶስ ሥራ ኃላፊ አቶ አሌሳንድሮ ባንፊ የጦር መሳሪያ ትጥቅ መፍታት እና ማስፈታት ሰላም ስጦታ ነው በሚል አርዕስት በቅርቡ ይፋ ስለሆነው መጽሐፍ ያላቸውን አስተያየትና ግምገማ ለቫቲካን ኒውስ ተናግረዋል። የጳጳሱን ቃላት በዚህ ርዕስ ላይ የመሰብሰብ አስፈላጊነትና የመልእክታቸው ኃይል በወንጌል ውስጥ እንዴት እንደሚገኝ ለቫቲካን ኒውስ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 8 2025 ዓ.ም 267ኛው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ሲመረጡ ለዓለም የተናገሩት የመጀመሪያ ቃላቶቻቸው ሰላም በሰዎች ልብ፣ በቤተሰቦቻቸውና በአገራት ይሰፍን ዘንድ በተናገሩት ቃላት ላይ ባላቸው ፍላጎት ላይ ያተኮሩ ነበሩ። የምኞት ከዚያን ጊዜ ጀምሮ በሊቀ ጳጳሱ ንግግሮች፣ ስብከቶችና ሰላምታዎች ውስጥ የማያቋርጥ ጭብጥ ሆኖ ቆይቷል። ምክንያቱም በዓለም ዙሪያ ያሉ ብዙ አገሮች በግጭቶችና በውጥረት ውስጥ በአሁኑ ወቅት ተጠምደው እንደሚገኙ ይታወቃል። አሁን የቫቲካን ማተሚያ ቤት ስለ ሰላም ሁሉንም ቃላቶቻቸውንና ሐሳባቸውን የሚሰበስብ አዲስ መጽሐፍ አውጥቷል። ይህም ስለ ሰላም ሁሉንም ቃላቶቻቸውንና ሐሳቦቻቸውን ሰብስቦ የያዘ የጦር መሳሪያ ትጥቅ መፍታትና ማስፈታት ሰላም ስጦታ ነው በሚል ርዕስ መጽሐፉ አሳትመዋል። ጥራዙ በጣሊያንኛ ቢሆንም በቅርቡ ወደ እንግሊዘኛ ቋንቋ የሚተረጎም ሲሆን ቀደም ሲል በሊቀ ጳጳሱ የተጻፉትንና ሳይታተም የቀረውን የመቅድም ወይም የመግቢያ ጽሑፍ አካቶ ይዟል። ቫቲካን ሬዲዮ ለመጽሐፉ ዝግጅት ኃላፊነቱን የወሰደውን ጣሊያናዊ ጋዜጠኛና የቴሌቪዥን ዘጋቢ የሆነው አቶ አሌሳንድሮ ባንፊን አነጋግሯል። የርዕሰ ሊቃነ ጳጳሳቱ መልእክት ኃይል በወንጌል ውስጥ እንዴት እንደሚገኝና ክርስቲያኖች ለተለዋዋጭ ዓለም ተስፋን እንዴት ማምጣት እንደሚችሉ አጉልተው ገልጸዋል። ይህ መጽሐፍ ዓላማ ሁሉም ሰው ርዕሰ ሊቃነ ጳጳሳት ሊዮ ስለ ሰላም ያስተማሯቸውን ትምህርቶች ግንዛቤ እንዲያገኙ ዕድል መስጠት ነው ሲሉ አቶ አሌሳንድሮ ተናግረዋል። መጽሐፉ በዚህ ጭብጥ ላይ የሊቀ ጳጳሱን ቁልፍ መልእክቶች በመጽሐፉ ጭብጥ ውስጥ በማደራጀትና በቅድስት መንበር ዕውቅና ከተሰጣቸው ተቋማዊ አካላት ወይም ለዓለም የሰላም ቀን ካስተላለፉት መልእክት እስከ ደብር ጉብኝቶች ወይም በኢዩቤልዩ ዓመት ወቅት ከወጣቶች ጋር ባደረጉት ውይይት ላይ ያሉትን ሁሉንም ንግግሮች በማካተት እንዴት ማቅረብ እንደሚፈልግ አጉልቶ አሳይቷል። መጽሐፉ የዚህን ጭብጥ ማዕከላዊነት በርዕሰ ሊቃነ ጳጳሳት ሊዮ አስተንትኖች ውስጥ ያጎላል። የተለያዩ ሁኔታዎች የተለያዩ አጽንኦቶችንና ግን እንደ አንድ አሳሳቢ ጉዳይ ውይይትን መገንባት ወይም ማሳደግ፣ ከወዳጅ ጠላት ማዕቀፍ በመላቀቅ ድልድዮችን መገንባት ነው ሲሉ አቶ ባንፊ ስለ መጽሐፉ ውስጣዊ ይዘት አጥብቀው ተናግረዋል። የርዕሰ ሊቃነ ጳጳሳት ሊዮ ቃላትና ሐሳቦች ለዓለማችን በጣም አስፈላጊ ውሳኔዎችን ለሚወስኑ ሰዎች እንዴት ሊደርስ እንደሚችል ሲጠየቁ አቶ ባንፊ ይህ አስቸጋሪ ጥያቄ መሆኑን አምነዋል። የሶቪየት አምባገነን የነበሩት ጆሴፍ ስታሊን በአንድ ወቅት ጳጳሱ ስንት ወታደራዊ ክፍሎች አሉት በማለት በፌዝ መጠየቁን ያስታወሱት አቶ ባንፊ ዛሬም መልሱ አንድ ነው፣ የለም ሲሉ አስተያየታቸውን ሰጥተዋል። ቫቲካን ትልቅ የዲፕሎማሲ ቡድን እንዳላትና ቤተ ክርስቲያን በዓለም ዙሪያ ሚስዮናውያን እንዳሏት፣ ነገር ግን በጦር መሳሪያ የታጀበ ኃይል እንደሌላት አስተውለው ገልጸዋል። የጳጳሱ መልእክትና የዓለም አቀፍ ቤተ ክርስቲያን ኃይል በወንጌል ውስጥ እንዳለ አጽንኦት ሰጥተው የተናገሩት አቶ ባንፊ የጦር መሳሪያ ትጥቅ የፈታና የሚፈታ ኃይል ነው፣ በአመፅና በጦርነት ፊት ለመሸነፍ የታለመ ይመስላል። ሆኖም የዚህ ዓለም ኃያላን የክርስቶስ ተወካይ አገልጋይ ምን አይነት የሞራል መነሳሳት ሊያነሳሳ እንደሚችል በሚገባ ያውቃሉ። እናም በዚህ ምክንያት የእሱን ፍርድ ይፈራሉ ሲሉ ተናግረዋል። በዚህ ረገድ በመግቢያ ጽሑፋቸው ርዕሰ ሊቃነ ጳጳሳት ሊዮ ሰላም የግለሰብ ኃላፊነት እንዴት እንደሆነ አጽንኦት ሰጥተው ለእያንዳንዳችን በመናገር ይጀምራሉ። አንድ የሶቪየት ባለሥልጣን ስታኒላቭ ፔትሮቭ እንደ አውሮፓውያኑ የቀን አቆጣጠር በ1983 ዓ.ም ከዩናይትድ ስቴትስ ወደ ሶቪየት ኅብረት በርካታ አህጉር አቋራጭ ባላስቲክ ሚሳይሎችን
መተኮሱን የሚያመለክቱ የሩሲያ ራዳሮችን ምላሽ ባለመስጠት የኒውክሌር አደጋን ለማስወገድ አስተዋጽኦ ያደረገበትን ታሪካዊ ክስተት ጠቅሰዋል። ስርዓቱ በእርግጥም ችግር አጋጥሞታል እናም ምንም ሚሳኤል አልተተኮሰም ነበር ብለዋል። ርዕሰ ሊቃነ ጳጳሳቱ ይህ ክፍል የአንድ ሰው ህሊና ለመላው ዓለም ዋጋ ሊኖር እንደሚችል ያሳያል ብለዋል። እናም አቶ ባንፊ በትክክል ተስፋ የሚሰጠን ይህ ግንዛቤ መሆኑን ገልጸዋል። የሰላም የወደፊት ህይወት ለመገመት ትክክለኛውን አመለካከት የሚሰጠን በሰው ልብና አእምሮ ውስጥ ያለው ይህ እምነት ነው። የጦርነት የጥላቻና የአመጽ ፍጻሜ የሚጀምረው በኔ በቤቴ በባልንጀሮቼና በጎረቤቶቼ መካከል ነው ብለዋል አቶ ባንፊ። ስለ ተስፋ ስንናገር ለአቶ ባንፊ ክርስቲያኖችን ከሌሎች የሚለየው ይህ ነው፣ በእግዚአብሔር ላይ የተመሰረቱ መሆናቸው ነው ብለዋል። በዚህ ረገድ የቅዱስ አጎስጢኖስን መጽሐፍ በላቲን ቋንቋ ደ ቺቪታዬ ደይ በአማርኛው የእግዚአብሔር ከተማ የተሰኘውን ጠቅሶ እነዚህ ሁለት ቦታዎች እርስ በርስ እንዴት እንደሚተሳሰሩ ገልጸዋል። አንድ ላይ ያድጋሉ፣ ነገር ግን ልዩነቱ ሙሉ በሙሉ በተስፋ ላይ የተመሰረተ ነው። የምድራዊቷ ከተማ ሰዎች ቅዱስ አጎስጢኖስ እንደሚለው በነገሮች ባለቤትነት ደስታን ይፈልጋሉ። የእግዚአብሔር ከተማ ሰዎች ደስታን የሚያገኙት በላቲን ቋንቋ ስፔይ ደይ በሚለው ቃል ሲሆን ትርጉሙም የእግዚአብሔር ተስፋ፣ እግዚአብሔር ድንቅ ነው ማለት ነው ሲሉ ተናግረዋል። አቶ ባንፊ የርዕሰ ሊቃነ ጳጳሳቱ መጻሕፍቶችን በማጣራት ሂደት ውስጥ የቅዱስ አጎስጢኖስ ታሪክና የፖለቲካ ኃይል አመለካከት ባለው ተጽዕኖ በጣም እንደተደነቁ ተናግረዋል። ከአስደሳቾቹ ንግግሮች አንዱ እንደ አውሮፓውያን የቀን አቆጣጠር በጥር 9 ቀን 2026 ዓ.ም በቅድስት መንበር ዕውቅና ለተሰጣቸው የዲፕሎማቲክ ልዑክ ቡድን አባላት ያደረጉት ንግግር መግለጽ ይቻላል ብለዋል። በዚህ ንግግር ርዕሰ ሊቃነ ጳጳሳቱ በላቲን ቋንቋ ደ ቺቪታዬ ደይን የእግዚአብሔር ከተማ ማለት ነው በአማርኛው በሰፊው ጠቅሰው ከሌሎች ነገሮች በተጨማሪ የእግዚአብሔር ከተማ የፖለቲካ ችግር እንደማታመጣ ተናግረዋል ሲሉ አቶ ባንፊ አስረድተዋል። ይልቁንስ በሕዝቦች መካከል የበለጠ ፍትሐዊና ሰላማዊ አብሮ የመኖር ፍላጎትን የመሳሰሉ ማኅበራዊና ፖለቲካዊ ሕይወት ላይ ባሉ መሠረታዊ ጉዳዮች ላይ ጠቃሚ ነጸብራቅ ይሰጣል ሲሉ ተናግረዋል። ይህ ጥቅስ ለእኔ የቅዱስ አጎስጢኖስን ራእይና በምንኖርባቸው ማኅበረሰቦች ውስጥ የካቶሊኮችን ኃላፊነት ያብራራል ካሉ በኋላ አቶ ባንፊ ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም የተገነባው በኒውክሌር ጦር መሳሪያዎች ሳይሆን የጦር መሳሪያ ትጥቅ በመፍታት ነው ሲሉ መናገራቸው ተዘገበ። የቫቲካን ማተሚያ ቤት በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጻፈ አዲስ መጽሐፍ ይፋ አድርጓል። የጦር መሳሪያ ትጥቅ መፍታትና ማስፈታት ሰላም ስጦታ ነው፣ የአቶ አሌሳንድሮ ባንፊ የአርቶስ ሥራ የተካተተበት ጥራስ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ግንቦት 8 ቀን 2025 ዓ.ም የካቶሊክ ቤተ ክርስቲያን 267ኛ ርዕሰ ሊቃነ ጳጳሳት ሆነው ከተመረጡበት ጊዜ ጀምሮ ስለ ሰላም የሰጡትን ንግግሮችንና አስተያየቶችን አንድ ላይ ያገናኛል። ሰላም ለእናንተ ይሁን የተሰኙ ቃላት ከሙታን የተነሳው ኢየሱስ ለሐዋርያቱ የሰጠው የመጀመሪያ ሰላምታ ነበር፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንደተጠቀሰው። ይህ ደግሞ ከሙታን የተነሳው ክርስቶስ ለሐዋርያቶቹና ለመላው ዓለም የሰጠው የመጀመሪያ ስጦታ ነበር፣ ሰላም ማለት ነው። ያ ስጦታ ግን በርካሽ ዋጋ አልመጣም። የናዝሬቱ ጌታ ክቡር አካሉን የሕማማቱን ቁስል አሳይቷል። ጥላቻን፣ አመፅን፣ የዓለምን መስቀል ተቋቁሟል፣ ተጋፍጧል። ትጥቅ አስፈትቶና ትጥቅ ለማስፈታት ኢየሱስ ክርስቶስ ኢፍትሐዊነትን ተቋቁሞ ተነስቷል። የወንጌላዎች በታሪክ ውስጥ ገብቷልና ራሱን አስገብቷል። ዛሬም ከሁለት ሺህ ዓመታት በፊት እንደነበረው ማለት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦር መሳሪያ መፍታት እና ማስፈታት ሰላም ስጦታ ነው በሚል አርዕስት ይፋ ከተደረገው መጽሐፍ የጻፉት መቅደም የሚከተለው ነው።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ። ሰላም የብዙ ሰዎችን ልብ የሚያነቃቃ ታላቅ ፍላጎት ነው፣ ነገር ግን ብዙ ጊዜ ስጋት ላይ ይወድቃል፣ ይረገጣል፣ ይሳለቁበታልም። ዛሬ በምድር ላይ በሚደረግ ጦርነት ውስጥ 103 አገሮች በሆነ መንገድ ተሳትፈዋል። በዩክሬን፣ በመካከለኛው ምስራቅ፣ በሱዳን፣ በማያንማር፣ በየመን፣ በኮንጎና በሌሎች በርካታ ሁኔታዎች የጦር መሳሪያዎች እየጨመሩና የሰውን ልጅ እየገደሉ ነው። በእርሳቸው ዘመን የቀድሞና ተወዳጁ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሦስተኛው ዓለም ጦርነት በከፊል ተጀምሯል የሚለውን አገላለጽ የፈጠሩት ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ያለ ቅድመ ሁኔታ ሰፊ ግጭት ሁኔታን ለመግለጽ አስበው ነው። በዚህ ርዕስ ላይ ያቀረብኳቸውን ንግግሮችን ስመለከት አሁን በዚህ የቅኔና የሌሎች ጽሑፎች አስተሳሰቦች ውስጥ የተጠናቀረ ለልብ ቅርብ የሆኑ አንዳንድ ገጽታዎችን ማጉላት እፈልጋለሁ። ከሁሉም በላይ ሰላም ኃላፊነት ነው። ችግር ሲያጋጥመን፣ ውጥረት ሲገጥመን ወይም ሲሰድቡን የመጀመሪያው ስሜታችን በሌሎች ላይ መፍረድ፣ መክሰስና ማውገዝ ከሆነ ከዚያም የማይቀየር መጀመሪያ ግዴለሽነት፣ ከዚያም ጥላቻ በዙሪያችን ይበቅላል። የሚያጠፋና የማይገነባ እውነታን የመመልከት መንገድ አለ። በምትኩ ሰላም የሚጀምረው ከኔ ነው፣ በእኛ ነው። ቅዱስ አጎስጢኖስ እንዲህ ብሏል፣ ጊዜው ተቸግሯል፣ ጊዜው ከባድ ነው፣ ጊዜውም ክፉ ነው። ጥሩ ሕይወት ኑሩ። እናም ጊዜውን በመልካም ሕይወት በመኖር ጊዜውን ትለውጣለ፣ ጊዜውን መለወጥ ትችላለ። ከዚያም የምታጉረመርምበት ምንም ነገር አይኖርም።

ያጠቃሉ። በተለይም የሂሮሺማና የናጋሳኪ ክስተቶች አስከፊ መዘዝ ከተከሰተ በኋላ ወደ ጦርነት የሚያመራው መንገድ ምንም መመለሻ የሌለው ጀብዱ ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ እንዳስጠነቀቁት ቅዱስ ጳውሎስ ስድስተኛ ለተባበሩት መንግሥታት ድርጅት ጉባኤ ያቀረቡትን ልባዊ ጥሪ ከአንድ ጊዜ በላይ ደጋግሜ ተናግሬያለሁ። ሰዎችን አንድ የሚያደርገው የተከበሩት የቀድሞ ርዕሰ ሊቃነ ጳጳሳት እንደገለጹት ከሆነ የዓለምን የወደፊት ታሪክ ሊለውጥ በሚገባው መሐላ የታተመ ቃል ኪዳን ነው። በፍጹም እንደገና ጦርነት እንዳይፈጠር፣ በፍጹም እንደገና ጦርነት እንዳይፈጠር የሚለው ቃል ነው። የሰው ልጅ ሁሉ ዕጣ ፈንታ የሚመራው በሰላምና በሰላም ብቻ ነው። ከሁሉም በላይ በአቶሚክ ዘመን የእውነት ማረጋገጫ ማለፍ አለበት። ሰላም የሚመነጨው በአቶሚክ መሣሪያዎች ሳይሆን የጦር መሣሪያ በማስፈታትና በመፍታት ብቻ ነው። ይህ እውነት ነው። ባለፉት አስርተ ዓመታት የኒውክሌር የጦር መሣሪያ ማሽቆልቆልን ስናይ ግልጽ ሆኖ የታየው ዛሬ በሚያስፈራና በሚያስደነግጥ የጦር መሣሪያ ውድድር ተሸፍኗል። ዘፋኝና የዘፈን ግጥም ጸሐፊ ቦብ ዲላን በአቶሚክ ቦምብ ላይ በምሳሌያዊ አነጋገር እንደ ጻፈው በአንድ የግጥም ቅንብሮቹ ውስጥ ሰው ሠራሽና በሰው የሚዘወር ስለሆነ እጠላዋለሁ በማለት መጻፉ ይታወሳል። ዛሬ የቤተ ክርስቲያኗ በትሕትናና ለሁሉም ሰው ትኩረት ጥያቄ ታቀርባለች። የሰው ዘር በምድር ላይ መኖር መቀጠል አለበት ወይ? የሳይበር ጎራ እና የዓለም አቀፍ የጦር መሣሪያ ውድድር አንድ ሰው ይህንን ጥያቄ በቁም ነገር እንዲጠይቅ ያነሳሰዋል። ሰላም ምስክሮችን ይፈልጋል። ይህ ምሳሌያዊ አነጋገር ይህንን በብዙ ፊቶች ጥንካሬ ይጠቁመናል። የተጠቀሱት አሃዞች ብፁዕ ፍሎርበርት ቡዋና ቹዋይ እና የእግዚአብሔር አገልጋዮች ጆርጆ ላ ፒራና ዶሬቲ ደይ የሙስናን ፈተናን በማሸነፍ ድሆችን በመርዳት ዲፕሎማሲን በመደገፍ በመጀመሪያ ደረጃ ሰላምን ያበረታቱ ብዙ ወንዶችና ሴቶች ምሳሌዎች ናቸው። ከታዋቂ ወንዶችና ሴቶች ጋር ሰላም የራሳቸውን ሕሊና የተከተሉ ብዙም የማይታወቁ ዋና ዋና ገጸ ባሕርያት የተዋቀረ ነው። ታሪክ ወደ ኒውክሌር አደጋ እየተቃረብን እንደሆነ እያሳየን ይገኛል። መዛግብት እንደሚያሳዩት የአንድ ሰው የሶቪየት ባለሥልጣን ስታንስላቭ ፔትሮቭ ውሳኔ ዓለም አቀፍ የአቶሚክ ጦርነትን ለማስወገድ አስተዋጽኦ አድርጓል። እንደ አውሮፓውያኑ የቀን አቆጣጠር መስከረም 26 ቀን 1983 ዓ.ም ነበር። ፔትሮቭ በተረኛነት ላይ በነበረበት በሞስኮ አቅራቢያ የሚገኘው የመከላከያ ምሽግ ራዳር ከዩናይትድ ስቴትስ ወደ ሶቪየት ኅብረት በርካታ አህጉር አቋራጭ የባለስቲክ ሚሳይሎች መተኮሳቸውን አመልክቷል። ሆኖም ግን የሶቪየት የሳተላይት መዋቅር ሥርዓት ስህተት ነበር። ፔትሮቭ ትዕዛዞቹን ባለመተግበሩና የተከፈተውን ጥቃት ላለመዘገብ መርጧል። ይህ ቀላል እርምጃ በሚሊዮን የሚቆጠሩ ሰዎችን ሞት ሊያስከትል እንደሚችል የሚያውቅ ሰው ሕሊና ወስኖ የተደረገ ውሳኔ ነው። ምንም እንኳን ከእኛ የራቁና ፈጣን ቢሆኑም መከላከያ የሌላቸው ሰዎች ቦምብ ለማፈንዳት የሚወስኑ ማሽኖች ያሉት ዓለም በእውነት አስፈሪ ይሆናል። የአንድ ሰው ሕሊና ለመላው ዓለም ዋጋ ሊኖረው ይችላል። በመጨረሻም ሰላም ተስፋን ይፈልጋል። ቤተ ክርስቲያን ለሁሉም ወንዶችና ሴቶች ስለ ፍቅር መስበኳን ትቀጥላለች። ዓለም ዛሬ የምትፈልገው አንድ ነገር ካለ ለወደፊቱ የሰላም መልእክት እንደሆነ አምናለሁ። የኢየሱስ መልእክት ብቸኛው ምንጭ አድርገን ካገኘነው በኋላ የወደፊቱን በተስፋ እንመልከተው። ምክንያቱም የክርስቶስ ትምህርት ፍሬ ነገር ይህ ነው፤ ፍቅር፣ ልግስናና ለሌሎች ሞትን እንዲያሸንፉ ሕይወትን መስጠት፣ ማገልገልን፣ ዓመፅን ማሸነፍ። እኔ ግን ሕይወት እንዲኖራቸው እንዲትረፈረፍላቸው መጥቻለሁ፣ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደተገለጸው የሚለውን በሕይወት መኖር ነው። በዓለም ላይ ከሚደረጉ ብዙ ጦርነቶች ፊት ለፊት ተስፋ ለመቁረጥ ፈተና ውስጥ የሚወድቁ ርዕሰ ሊቃነ ጳጳሳት ፒዮ 11ኛ ለመላው ቤተ ክርስቲያን ያቀረቡትን ግብዣ አቀርባለሁ። በአሁኑ ጊዜ ባሉ ችግሮች መካከል እንድንኖር ስላደረገን እግዚአብሔርን እናመስገን። ከእንግዲህ ማንም ተራ እንዲሆን አይፈቀድለትም። እግዚአብሔር ዓመፅ በሌለባቸው ጎዳናዎች ላይ ይምራን። አማኞችና መልካም ፍቃድ ያላቸው ሰዎች የሰላም ገንቢዎች ሆነው መሥራታቸውን አያቆሙም። እያንዳንዱ ሰው ሰላምን በሕይወቱ ዓላማ ያድርገው። ከቫቲካን ሰኔ 12 ቀን
2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጻፈ

0: አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 15 2018 ዓ ም ዕለታዊ ስርጭታችንን ነው። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ እየተካሄደ እንደሚገኝ ተዘግቧል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በየአራት ዓመቱ በሚካሄደው የምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ ላይ ለመሳተፍ የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳትና ተወካዮች ሐምሌ 11 ቀን 2018 ዓ.ም ናይሮቢ የገቡ ሲሆን ልዑካን ቡድኑ በጆሞ ኬንያታ ዓለም አቀፍ አየር ማረፊያ ሲደርስ በአሜሲያ ጽህፈት ቤት ከፍተኛ የሥራ ኃላፊዎችና በወጣቶች ደማቅ ባህላዊ አቀባበል እንደተደረገላቸው ተነግሯል። መቀመጫውን ናይሮቢ ኬንያ ያደረገው የምስራቅ አፍሪካ ካቶሊክ ጳጳሳት ጉባኤ አሜሲያ በመላው ምስራቅ አፍሪካ የሚገኙ የካቶሊክ ጳጳሳት ጉባኤዎች አባል የሆኑበት ትልቅ ተቋም ሲሆን ይህ ጉባኤ በዋናነት የሚያተኩረው በምስራቅ አፍሪካ ሀገራት መካከል ባለው የካቶሊክ ቤተ ክርስቲያን ኅብረት ላይ እንዲሁም የሃይማኖት አባቶችን በማስተባበር በሕዝቦች መካከል ሰላምን፣ ፍትህንና ልማትን ለማምጣት በጋራ እንደሚሠራ ይታወቃል። በብፁዕ ካርዲናል አቡነ ብርሃን ኢየሱስ የተመራው የልዑካን ቡድኑ ከሐምሌ 11 እስከ 19 ቀን 2018 ዓ.ም በኬንያ የጳጳሳት ጉባኤ መሪነት በተዘጋጀው 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ ለመሳተፍ ኬንያ የገባው ሐምሌ 11 ሲሆን ጉባኤው የ9 ቀናት ቆይታውን ናይሮቢ በሚገኘው በምስራቅ አፍሪካ ካቶሊክ ዩኒቨርሲቲ ውስጥ እንደሚያካሂድና መሪ ቃሉም ሲኖዶሳዊ ጉዞ ከወጣቶች ጋር እና መልካም አስተዳደር የሚል እንደሆነ የተገለጸ ሲሆን ጉባኤው ላይ የሚሳተፉት ከአባል ሀገራት የተወከሉ ብፁዓን ጳጳሳት፣ ወጣቶች፣ ገዳማውያን፣ ምዕመናንና ግብዣ የተደረገላቸው ሰዎች እንደሆኑም ለማወቅ ተችሏል። የኢትዮጵያ ካቶሊካዊት ቤተ ክርስቲያንን በመወከል ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያን፣ ብፁዕ አቡነ ሙሴ የቀድሞ የእምድብር ሀገር ስብከት ጳጳስ፣ ብፁዕ አቡነ ማርቆስ የጅማ ቦንጋ ሀገር ስብከት ጳጳስ፣ ብፁዕ አቡነ ሉቃስ የእምድብር ሀገር ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገር ስብከት ጳጳስ፣ ብፁዕ አቡነ ሚልኪያስ የነቀምቴ ሀገር ስብከት ጳጳስ፣ ክቡር አባ ከተማ አስፋው የጳጳሳት ጉባኤ ጠቅላይ ጸሐፊ፣ ክቡር አባ አብርሃም ገብረ ማርያም የሐዋርያዊ ሥራዎች አስተባባሪ፣ እንዲሁም የምዕመናን የወጣቶች ተወካይና የሚዲያ ባለሙያዎች ተገኝተዋል። በየአራት ዓመቱ የሚካሄደው የምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ ዘንድሮ በኬንያ አዘጋጅነት ሐምሌ 12 ቀን 2018 ዓ.ም በይፋ የተከፈተ ሲሆን ጉባኤው የ9ኙን አባል ሀገራት ብፁዓን ጳጳሳትን ያቀፈ መሆኑና በመክፈቻ ጉባኤውም ከመቶ በላይ የሚሆኑ ብፁዓን ጳጳሳት መገኘታቸው ተገልጿል። 21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መሥዋዕተ ቅዳሴ የተካሄደው ኬንያ በሚገኘው የምስራቅ አፍሪካ ካቶሊክ ዩኒቨርሲቲ ውስጥ ሲሆን በዚህ የመክፈቻ መሥዋዕተ ቅዳሴ ላይ ከብፁዓን ጳጳሳቱ በተጨማሪ በሺዎች የሚቆጠሩ በኬንያ ከሚገኙ የተለያዩ ሀገር ስብከቶችና ቁምስናዎች የተሰባሰቡ ምዕመናንና እጅግ በርካታ ወጣቶች ተገኝተዋል። ብፁዕ ካርዲናል ሚካኤል የቅድስት መንበር ሁለንተናዊ የሰው ልጅ እድገት ጽሕፈት ቤት ኃላፊ የመክፈቻ መሥዋዕተ ቅዳሴውን ያሳረጉ ሲሆን የኬንያ ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ ከአባል ሀገራት የተወከሉ ጳጳሳትን፣ የቅድስት መንበር ተወካዮችንና ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትህና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ይህ ጉባኤ አባል ሀገራቱ በዋነኝነት ሐዋርያ ጉዳዮችን በማስቀደም የሚወያዩ ሲሆን ከዚህም ባሻገር በቀጠና ያሉትን ማኅበራዊ ጉዳዮች በማንሳት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ ተብሎም ይጠበቃል። ሐምሌ 13 ቀን 2018 ዓ.ም በምስራቅ አፍሪካ ጳጳሳት ዩኒቨርሲቲ የኬንያ ፕሬዝዳንት ክቡር ዊልያም ሮቶን በመወከል ክቡር ሚኒስቴር ሙሳሊያ ሙዳቪጃዲ በተገኙበት በይፋ የተከፈተው የዘንድሮ 21ኛው የምስራቅ አፍሪካ የብፁዓን ጳጳሳት ጉባኤ በወጣቶች ሕይወት ላይ በማተኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያይ ሲሆን የወጣቶች ሥራ ማጣት፣ ከማኅበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቱ የሚነሱ ጉዳዮች እንደሆኑም እንዲሁም ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሐሳቦችን ለማቅረብ ከሁሉም አባል ሀገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚያደርግም ተገልጿል። በ21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ ስነ ስርዓት ላይ የአባል ሀገራት ብፁዓን ጳጳሳት፣ የኬንያ ከፍተኛ የመንግስት ኃላፊዎች፣ በኬንያ የቅድስት መንበር ተወካይ አምባሳደሮች፣ የዩኒቨርሲቲ ፕሬዝዳንቶች፣ የዓለም አቀፍ ድርጅቶች ተወካዮች፣ ከየሀገራቱ የተወከሉ ባለሙያዎችና ግብዣ የተደረገላቸው እንግዶች የተገኙ ሲሆን ጉባኤው በዩኒቨርሲቲው ዋናው አዳራሽ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ የመክፈቻ ጸሎት ተጀምሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ የዛሬው የረቡዕ የሐምሌ 15 2018 ዓ.ም ተመረተ ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።